አርገን ስራውን ሁሉ አምነን እናምናለን ዳግም ይመጣል ብለን ነገር ግን ዳግም ይመጣል ስላልን ከጻድቃንም ከመላእክትም ቢሆን የሚያውቅ የለም

ደረጃም ማሪያ ያጅ ነጋሪት ሲመታ ከያለበት ይሰበሰባላን ዳፍታ አጥንታችን ትቢያ የሆነው አፈር ጅብ የበላው የተበተነው ከዱር የራስ ጠጉር የእግር ጠፍራችን ሳይቀር ተሳስቶ ያንዱ ወደ አንዱ ሳይዞር በየራሱ ይሰበሰባል ሁሉም ይመታል ያጅ ነጋሪት ዳግም ነፍስ የሌለው መድን ይሆናል ፍጹም በሶስተኛው ያጅ ነጋሪት ሲመታ ይነሳሉ መልካም የሰሩ በልልታ የብርሃናት የብርሃን ቀሚስ ለብሰው እንደ ፀሐይ እንደ ጨረቃ ደምቀው እግዚአብሔርን ፈጣሪያቸውን መስለው ይሰሙና በቀኙ ቆመው ፍርዱን ከማያልፈው ተድላ ደስታ በቀር ጠግቦ ቁንጣን ተርቦ ስስት ሳይኖር ገብቶ መውጣት አግኝቶ ማጣት ችጋር የሌለባት ደገኛይቱን ሀገር ይወርሳሉ መልካም የሰሩ በምድር ኃጥአንም እጅግ ከጭራ ቀጥነው መልካቸውም እጅግ ተቁራ ጠቁረው ከላይ ከታች የጨለማ ልብስ ለብሰው ዲያብሎስን አለቃቸውን መስለው ይሰሙና በግራ በኩል ቆመው በመንቀጥቀጥ የሚፈርደውን ሰምተው ከልቅሶና ጥርስ ማፋጨት በቀር ተድላ ደስታ የሌለባትን ሀገር ይወርሳሉ ክፉ የሰሩ በምድር እንዲያርገው መጽሐፍት ሁሉ እንዳሉን በየስራው ይከፍለዋል ለሁሉን ስብሐት ለአብ ሁሉ መንፈስ ቅዱስ ለዓለም እስከ